0: 롱조와다 고아 눈조와다 랑게 산자게 된 제다와기는 바로 보라네 다 문제바게 된적이다 강가던 요라 마보 진중그리 양 귀스야 아니 열다 뒤지 코로파 깔되비게 된적 아 리스지비게 아 취티소데 옌 바로 보라네 다트 용비가슬라 아니 하장게 제 깔리 침보지 제바 된적이 대인들한테 아 다다니나다 맞어 그 취간다 간이나 아니 대소라 라라스서 그 토모 많이 봐도 아니 미를 이제 봤다 봐 이봐 인자 아니 미텔 때니 답 대보 그거는 이 바로 보라 아니 아 다대고 체트비게 된데 그 처리 미세 그 콜라 아니 봐요 바레스 되는 이 바지 처리 세 드렸다 미랑 오 그거는 의미 담이니 여 박나는 의미 있어야 되지 고대는 가능하지 아레스야 되리 당 의미지 고대는 셔단 가는 거 유다는 너나 도스 도스 그로 야다 만다 되니 여 바레디 왠지 따짜위 찬이 고 치조고 배시 동안 뭐라 마도르 시 찬이 뭐라 매발 대인들 따 네가슬라 따 대대라 토머 다자로 강히 라닐라 때니 취리 토모 많이 바로 고니비가 다 니자 얘나 텐디치라 아니 미치라 나서 니미세 그래 대대라 토머 다자와 강히 라닐라 때니 취리 토모 많이 바로 고니비가 미 때 아 되니 니미고 고댕이 좀 나오시 되니 스마트 치레이 세디레 오나 다 미티 고 이미 인다 미티 따고나 고레드니 책이 그 존나 보데 가레 있어 봐이나 조데 다 니시 찌 가레 있으나 민테 랑 다이 그 취테라 토마제비 그 미 그레스 마톨 민테 랑 다이 그테라 토마자 미 마이 바 디네들 다이 옌다 옌 고르 따데 바테니 지이나 아니 고 다다 그거 따사 그 다이 지 니부터 지테니 니미 참 무너와 디들 Nimi natni chaje dambo de chere jene min de chi de la toma je mi jin ni ba de ga re se na chi de mi de to mi ju yin gre se min de chi de ju pa toma je wi mi ba ma ze da yu ge chi de mi de ju to mi ju yin gre se da mi de ju to mi ju yin se de chi de ro na je wi mi de ju toma ge ten de gre se da de de chere jene da yu de chere jene mi de ju toma ge ten de gre ba re se 배창에 사다버는 처마니나 사진 TV도 니보데 사히비기 미드지 토미 엔데다 사히 TV도 니보데 차 대답하겠다 차치 되니도 처리해서 아니 니미 이미 니미 인담민겠더니 참 지지겠다 세틱 전화 보데 되지 인종 그 왔다 대처해서 들어 공 그더니 혼든 그 아 되는 안 되는 절대 도와 가지 걸더니 사히 임
1: 진주 세만만데 팀진다 러브 팀이 저주 지진다 Chichi Tseman Jibye Longtinda Singin Tseman Nala Gatun Sha
2: Chichi Lhasaan Wumi Chita Li Chungcha Li Si Chungzi Chachu Jin Daji Kibi Yunglo Bichan Da Xuancha Singin Bungwi Si Sungbu
0: Ta Tereen Garo Sikasi Baba Hiji Tshir Sada Ta Mingla Ngogu Godi Ngimi Tami Niyo Baga Nani Tini Ta Tami Ngsaya De Kandeji Diko Nishiki ता तामिन से योंदिलो शेतान का मिन कांग द कांग इन नय आ तचरे से दिल गांसो रुआ मी रिकतनी आ तोकबा ता रोंग लोयर वा तोकबा ता तनी जागतनी दाई दे तोलो पर पत्ता या बा मा तोलो पत्ता मगी बा रंची जको मी को टदे बा तनी जी मसी बार देर वा तिमे शेतान का मिन कांग द कांग इन को पत्ता या बा वे जा तामिन की बिका जे तामिन से आंदे तिने पत्ता बा चन जी मी जी कतनी जिल ग्वालिन जे मे बा wana dan dee kasa tami se yate kandaji kwa nengi pare se ba yina tami ji kwa dee dee min ke rang ke tomi dagi dee dee li yen shi ke min de yarba na tani tami yin se ani ko pe cha yana dee yun tisala tami se yun dee dee dee ni min na yang dee dee da nrawa da nrewa chiri ju go ne tapi ke min de tami yin se ni tati zang shi ju kipa mumbo ke tamin tala tante jindraki jagyori ten yi tala di ka je ten te ngi mina ya te ta ndrawa ta ndrawa teni ndrawa ndrawa mena ya ta kanta cha ko tala tante ji pata ya pa yinba yinza tala tamin sa girwa di ka je tala di ka je ko ten te ngi mina ya ngi ming se dira ko ten te ngi yingirwa pe chana sahi ta yunbi ka sila pa ta yun dila sahi min ta yuwar te ani ta sa ki yu sahi tipa ten ya kurung sa cha di yorwa te ngi ri ta wen dan de ta mi ka jin de ka ji de de ni mi se gi jin se che re se di la de de de mi te to ma ka da ye yo me na to ma ka ju yo ma yin bi ji se che re ko ni mi se gi pe cha ga na sa se ya mi de pe cha ga na nga so 메톤다 되는 길 다 야바이나 아 아니 지르지나 된된이 많이 봐라 된된이 많이 봐서 메토드 된거마 상이 말이 상이 말이 때 이제 코로다 사히 봐 다 야바자로 와 어디인들 니까지 된된이 많이 세기 세기 진짜 좋대 니께 토마가 다야 얘나 토마가 주에도 많이 배지 다 배차게나 러다가 잡고 승계다 비지라 승계의 힘이 그 민대 러다가 잡고 그랬더니 소차 singesia te jinko ngimi chagyu singe hi patel ngaso peke ko anta na singe se ang mi te rada ge jabu singe la thoma ta bu mi se singe hi bi ge mi te la te ne rada ge jabu ke singe hi patel thomo mai ba ko koni ge re je de ve rada jabu singe ge ngimi te ngaso ma hi te ko ge ro m o stop chembo ma shi hi chembo a te ne ma pa chembo ma top zal chembo te de ji la ani singe se ang mi te pa ta ba ina ani chire jana kap ti Tisula, singe hibi mite, mutelan swim banjin, mean ready with a migan, nimi man, tami race. That jinse kare sebaina, ko tengi maimba chadir. Tengi maim said, dona, mute, singe hibi mite, tomag dagi maimba. Wana, singe hiba mite, tomi dagi kare, and rada jabu, singe satira, matu mummari. A tomi dagi, rada jabu singe. Jinse telatini, a mute singe ni maimba. मते सिंगे नि माई पर रेदे वे जा कोला सिंगे की को मी पा ताबा सर ताबा ते नि कसल ता को जिंजी के जोरबा यो पर को रा जिंजी छपा सिंगे सि दे रदा के जबो सिंगे सि दे टॉप डाउन नि पा रेदा दे टावा ता और दा सो मंगो जबो ता बचे पर तीन दिन मते या टॉप डाउन नि पा हाजांग के छिंबो यो पा सिंगे दे रा एम बी जिंजी दे ला तिनी एनी कोला सिंगे की मी दे इयर नि नो कोला सिंगे की को ताबा सर तीन दिन को दी कसल ता सिंगे की पाते मते जो तामी दे छबा yeya pena pema hiba ta bi na zo pomo gono na pema hiba ta perig pomo gono na pema se mi ta ba de mamoro wa ti na pema hiba ge mi te den go ma ro thoma ge da ge de ga re se de me to ji ro wa me to pema se ya te me to pema se ya te pema hibi mi te ge thomi da ji wen ja shi ji lo pema hibi ge mi te pe me te ji la ta ya ba yin na ani chi re se de pe me te lan so ma yin na pema hiba te ko ta mi cha di je te ga re se ba yin na Pomo de Pema Maris, Pema Mangi begins a cherry, said Pomo de Tene, a Pema he being meeting a Tomic dying my bachelor. Comedo Marwa, Comero. Tene Bayenza, not a teta belcher, said Nico, a Tamis a gur, Tamis a gur. Tindel, a Tamis said Dillo, Cotton, no good soldier, a meete, a cheater, a toma, a Tene Javatanici, Comaimba, a Comimici, any she jill calls a jet. What an itch. Tidur tak, ndak ya buat si kosong bayina, ane ngimi tang, tangin saya andini jadi ni, cipade ya buat si, ane ngaruh tu si tegre, wahaya teri, tak tercer saya di langan tu, ane ngimi tang, tangin si bika, mina ngogu guni ya si, ni yo pada ti kor ni, ando diji, hebat ni.
3: Tada cijia simpati ne. Bejong nongqing nyingqing li kong, kamki sumta lhouti li cing shi. Xiaola mentu ngan cui li cing xin jiu gasi xiu.
0: Tene ming la yang yiwa xia tong nipa ji cheri se dili ku ming di la, ming do cil, yang na ming da cil ji guo ni yi na, yang rig ni yu pari yis. Gang ni rei se na, de jil ji ming se ya, jidang jidrip ji ming se ni. Ngara ngara kito la jidrip se yu, ngara jidrip gara da traki jidrip jidrip se ni. Tato ni yore, ta kanta jang yonrala nga rozo jidrv se ya, minta takar. Tine mi la tatsu ji chani ye na, ndejir ji mi da jidrv ji mi ni yo bari. Ta tiga nono tambo, ndejir ji mi desu. Ta ndejir se dilo ndepali gyalwa has. Kanta ye se dilo, tete la mi te jinse kanya mepa, o mi tangkhen ji ndepa chan ji goni tabi, mi tiri se chepa la ndejir ji mi se gyur. Ta dodo ke ya pa ye na, o Chala tedante, nipo tedante, chi tedante la meat and rich tapatella, or meat tagi big ginseng, and a meat tapala kurun, jehe, kumisachi kur jeju meba. Meat tanki, ronik kurushitanka, tenrich patara in kutaya baza matu, tela tender tetra tagi big jahe, the ginseng kaya, and then he to mebik, tendrik mintesola, honey, dejeji means a dajar kimbuji, depa, javarchini, dajar kimbuji, depa, the sursini inkur. Pa ta ya pe minza yin ba yin ba zna ten de ja ji minza ge ta pe ya ba yin na nan zo me ta me ji ji bi da sa hi ji bi da qiu hi ji bi da tene mehi jubi zhang, nung.